በርብላል ሲላ ብቻ ለሊትላል ለሚላል ሙዱ ሙዱ ለረሱላህ ሰለላሁ ዐለይሂ ወሰለም ካልኩ ጎላ ኡፍድሩ ቢስሚላሂ ወራህ ቢላሂ ቢልዓለሚን ስንተከውዲ ማናን

አሚን ወንዴ ሃሊያን ከንተና ሶማ ሶሃሊ በእናት ላይ ነገር ቾ አንዲኩ ሃላ ቁም አንዲኩ ሃላ ዱኩም አንዲኩ ሃላ ጆዲ ኡሙናኒ አንዲ ማና እንድኖ ኩም ማጣንኮ ጎለዴ ረጃር ሙኒ አለኒ ማና እንድኖ አሄ ሙኒ ሁምፋኒ ሙዶ ጆዲ ሞታውታ ገነ ደውይደ

ሰሜን ወርድኝና መሐጃኝ ማንተለን ማርክ ለተሳየት ብናውልዲ መክባይን አርም ከናይ ፋያን ምንዮን ሲለግ ማስያኝ ማንተ ፍማዋ መገያኝ ንግየ ገበርክደም መክያን ዞረ ንችታንዴ ተመቻመን ፈደ ኒያኛ ማሳይ ሰማይ ማክባይ ማከጃኝ